ባሚሁም አንያብርቡም ገሰበቡም ትየባሚሁም ዐዛቡጋ ባብርቡመኩም ሚየዱ ትየባሚሁነከ መንፋይን ንኩራነቴ